አባታችን በሰማያት ላይ ያለ ተለይቶ መስካን ክብር ስምህ መንግስትህን እንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን